ሲቪል ሆኜ ሚስቴ አምሳረቃ የሴት ወታደር ነች። በተጣላን ቁጥር ታስፈራ አራኛለች። የሴት ኮማንዶ ነች፣ ጂዶ ተምራለች፣ ካራቴ ታውቃለች። አንድ ቀን እንጃልኝ ትዘረረኛለች። እሷ በመለዮ እኔ በባርኔጣ ከዚህ የበለጠ ፍቅር ከቲምጣ እንካ ተኩስ ብላ ቀን ሰጠችኝ። ማነጣጠር እንኳን ገና አስተማረችኝ። መድፍ መትረየስ ተኳሽ የአምሳ አለቃዬ ባዩሽ ሴቷ ጠበንጃ ስቲ

ቤት ሆኜ ሚስቴ ያን ሳለቃ የሴት ወታደር ነች። በተጣላን ቁጥር ታስፈራ አራኛለች። የሴት ኮማንዶ ነች፣ ችድሮ ተምራለች፣ ካራት ታውቃለች። አንድ ቀን እንጃልኝ ትዘረረኛለች። ያን ሳለቃ ባዩሽ ብዙ አፈቅራት አለሁ። ምንም ሚስቴ ብትሆን መምታት እፈራለሁ። አንዷን የማውቃት ልጅ ሳኳሽማ ታይታ መታጠለዘችኝ ቀበቷን ፍታ። ያኳሸንኳት ልጅ ፈረጠጠች እኔን አጋልጣኝ ዙራ እያየች። ከእንግዲህ ሌላ አልመኝ ባዩሽ ቅርታን አድርግልኝ። ከእንግዲህ ሌላ

ጦጣን ጦጣ ይገለው ዝንጀሮን ዝንጀሮ ጅብን ጅባ ይበላው ቀበሮን ቀበሮ ሲደላው ተጫውቶ ሲረበው አድኖ ወይንም ስርጭሮ እንሰሳ እንኳን ሲኖር እንደዚህ ተባብሮ ስንት የሚያስብልን ይያለን አምሮ አንደበት ይያለን አሳማኝ ተናግሮ እኛ እንዴት ተሳነን መኖር ተከባብሮ መኖር ተመካክሮ ማነኝ ምንድነኝ የትኛው ነው ዘሬ ከነማልጠጋ ከታሪካዊዋ ከድንቅነሽ ሀገር ከምዬ ኢትዮጵያ ከሆደ ዥጉርጉር ቀይና ቀይዳማ ጠይምና ጥቁር ወርቀ ዘቦ ሆነን አምረን ብንፈጠር እንዴት እንላይ በቋንቋና በዘር እንዴት አንዱ ከሌላው ጋር በዘር ተቀላቅሎ ተጋብቶ ተዋልዶ ድብልቅልቅ ብሎ አብሮ የሚኖረው ከባሌስ ከወሎ ይለያይስ ቢባል እንዴው እንዴት ብሎ እንዴት ብሎ ነው የሚለያየው ምን ነው ጎበዝ ሰከን በል እንጂ ሰከን በል ሰሳነስንኮ ከንሰሶች አንስ

0: ንዑውን መቐፀልታ ናይቲ ዕላምኡ ንምግባር ዘካይዶ ዘሎ ሓደ እዚኣ ሞ ንስማዓ እያ
1: ደጋፊው ተቃዋሚው ኣብ ጎኒ ዓዱን መንግስቱን ደው ዝብለሉ እዋን ኢሎም ሕጂ ክንቃወምን ክንፈላለን ግዜ ይኮነን ኣሽንኳ ይተቃዊምና መንግስቲ ክንኣልሲ ሻዕብያ ባዕሎም ሕጂ ይኣኽለና ሱስ ዓመት ሰሪሕና እንተቓሊስናን ኢና ሃገር ተረከቡና እንተዝብሉ ሕጂ ፍጹም ኣይነፍቅደሎምን ኢና ሽዑ የኣነ ተቃዋማ እዩ ዝኸውን ሽዑ የኣነ ኣንጻር ሻዕብያ ክላዓል ምክንያቱ ኣይትልግሱን ኢኹም ቅድም ንዝ መፅእ ዘሎ ጸላኢ ኣልግስዎ ቅድም ናይ መሬትናን ባሕርናን ሊብሬቶ ሃቡና ኤርትራ ጸላኢ ዝበሃል ዘይብላ ግበርዋ ሽዑ እንተደሊኹም ሃገር ተረኩቡ ይመልሱ ሕጂ
0: ኩብራት ሰማዕትና እምበኣረ እዚ እዩ በዓል ኣወል ስዒድ ብከምዚ ጌርካ ሰባት ናይ ምድንጋር ተቃወምትን ደገፍትን ምባል ገዲፍና ተቃወምትን ደገፍትን ምባል ገዲፍና በንፃሩ ግን ጸላእን ጸላእን እንኮን እንኮን እንኮን ኢሳያስ ኣፈወርቂ ዝመርሖ እንተዘይኮኑ ህዝቢ ኤርትራ ጸላእ የብሉን ጸላእ ኣለውና ጸላእት ኣለውና ብምባል ኣሜሪካ ወያነ ኣሜሪካ ሰብ ኣደንዚዙ ዝነበረ እዚ ሕጂ ኤርትራ ንክድፈር ጌርዋ ዘሎ ከዓ ኢሳያስ ኣፈወርቂ ተደምረናል እዚ ሊብሬቶ ልዕላውነት ኤርትራ ናይ ዶብ ኣየገድስን እዩ እኮይሉ እዩ ኣውል ስዒድ እንታይ እዩ ዝብል ዘሎ ኣፈኛ እዩ ግን ዓውልካ ነቲ ሰብ ሓንጎሉ ናይ ምዛር ዘካይዶ ዝብሎ ዘሎ ዘረባ እዩ ናይ ብሓቂ ደኣ ሰላም ደሊ ድሕር ኮይኑ መጀመርያን ልዕሊ ኩሉን እዞም ኩሎም ኣብ መድፈና ኣትዮም ዘለዉ ኣርካናትን መንእሰያትን ምሁራትን ኣቦታትን ኣዴታትን ኣሕዋትን መጀመርያ ካብ ቤት ማእስርቲ ካብቲ መድፈና ክወፁ ኣለዎም ዕርቅም ንስነብሱ ክገብር ናይ ተቃውሞ ብደገ ዘሎ ኣይኮነን ተቃዋሚ ቀደም ተኮይኑ ልእላውነት ኤርትራን ሓድነት ህዝቢ ኤርትራን ዝበለ ጠጠው ኢሉ ዓሰብ ተደሊካ ባፅዕ ተደሊካ ክብል ከሎ ባፅዕ ይኹን ዓሰብ ናይ ህዝቢ ኤርትራ እምበር ናይ ኢሳያስ ኣይኮነን ኢሳያስ ዝዕድሎን ዝህቦን ኣይኮነን ኢሉ ጠጠው ኢሉ እዩ ኣወል ስዒድ ግን ኣብቲ እዋንቲ ኣዴታት ክበኸያ ቆልዑት ክዝኽትሙ ካብ ገዛ ክጓሓፉ ከለዉ ግን ብሕም ከማና ይበል ዓቕሚ የብሉን ኣፈኛ እዩ ግን ትማል ትማል እኮ እዩ ክንደይ ስድራ ቤት እኮ ዘኽቲሙ ካብ ገዛ ጉሒፉ ኣብ ኩናት ናይ ትግራይ ወያነ ንምሕፃብ ትማል ትማል እኮ ኣወል ስዒድ እኮ ኢሉ ፅልኢ ዝበሃል ሲ ዓፄ መፍትሕ ሲ ምስ ወያነ ዝበሃል ኣብ ባሕሪ ደሪበ እየ ፅልኢ ናይ ወያነ ዘይወፅ እዩ ንካልእ ፅልኢ ቦታ የብለን ክብል ፀኒሕ እዩ ሕጃታ ይብል ኣሎ
1: ኻኽን ዝኽእል ሓደገኛ ወቕቲ መፅእ ስለ ዘሎ ኣብዪ ኣሕመድ ከይመስለኩም ዕሸል በሻሻ ብፅፊዒት ዝወድቕ ፅሉል ተለኣኺ ብድሕሪት ዘለዋ ናይ ዞባ ሓያላን ሃገራት እየ ስለዚ ነዚ መፅእ ዘሎ ተኣፋፍ ኩነታት ሓቢርና ክንሰጉሮን ኣብ በሪ ኣማን ክንበፅሐን እንተ ኮይንና ምስ ትግራይን ምስ ካልኦት ጎረባብቲ ሃገራትን ኢድንኢድ ተተሓሒዝና ሓቢርና ክንምክት ጥራዩ ዘለና ካልእ ኣማራፂ የለን
0: እምበር ክብራት ሰማዕቲ እስ እዩ እቲ ዘረባ እዚ ምስ ትግራይን ትግራይን ትማሊ ንትግራይ ግን ንህወሓት ግን ምክጥፈእ ዘለዎን ክድምሰስ ዘለዎን ብምባል ዘካይዶ ዝነበረ ሳላ ልቦናን ለባም መሪሕነት ናይ ህወሓት ግን ኩናታይ ንገብርን ሕነ ኣብ ምፍላይ ኮናን ብምባል ንኣብዪ ኣሕመድ እምቢ ስለ ዝበልዎ መንእሰይ ኤርትራ ካብ ኩናት ድሒኑ ኣሎ ኤርትራ ካብ ደብዳብን ካብ ኩናትን ድሒና ኣላ ኮይኑ ግን ኣብዪ ኣሕመድ ድሌቱ ንኸማልእ ጠጠው ስለ ዘይበለ ኩናት ተጀሚሩሎ ኣብ ትግራይ እዚ ድሕረ ትግራይ ከ ናብ መን እዩ ናብ ኤርትራ እዩ እዚ እውን መንእሰይ ኤርትራ እውን ክተርፋይ ማለት ኣኮነን ሂወት ተጋሩ እውን ጠፈ ዘሎ ሂወት መንእሰይ ትግራይ ጠፈ ዘሎ ድሕር ኮይኑ እውን ድሕነትን ሓይልን ሕቆን ኤርትራዊ እዩ ነዚ ከዓ ብሓባር ክምክቶ ዘሎ እዚ ማለት ግን ኢሳያስ ኣፈወርቂ ንምድሓን ዘይኮነ ህዝቢ ኤርትራን ፈተውቲ ኤርትራን ድሕነት ኤርትራን ንዘለ ሓይሊ ሒዝካ ኢሳያስ ግን ኣብ ጉድጓድ ክኸይድ ዘለዎ ክጓሓፍ ዘለዎ እዩ ከልግሱ ዘለዎም ጥራሕ እዮም እሳቶም ዝዓደምዎ እዮም ከዓ እዚ ኩሉ ዝኸውን ዘሎ እዚ ሃለውለዉ ናይ ኣወል ስዒድ ግን መደናገርን መዐሸውን ጥራሕ ካብ ምኳን ሓሊፉ ካልእ ትሕቶ ስለ ዘይብሉ ኩሉ ኤርትራዊ ከዓ ነዚ ብንቕሓትን ክሪኦ ዘለዎ እዩ መጀመርያ ልዕሊ ኩሉን እቲ ደላይ ፍትሒ ተቓላሳይ ንፍትሒ ክሰምርን ክሕይልን ክገጥምን ክሪኦ ዘለዎ እኩሉን ብቕዑን ዝኾነ ኣስተምህሮታት ክህበሉ ዘለዎ ምተዳናገረ ዘሎ መንእሰይ ተዳናገረ ዘሎ ሕብረተሰብ ከዓ ክመሃር ዘለዎ ደገፍቲ ጉጅለ ህግደፍ ዓድኹምን ስድራኹምን ኣይተፅነቱ ክፀነትንቱ ምዃንኩም ከዓ ፍለጡ እዚ አጽናቲ ጉጅለ እዩ አድኸልኩም ትሪዎ ስለዘለሁም ደጋግፋ ምዝረብ ትርጉም የብሉን እንተለበምኩም ጽቦ ተዘለበምኩም ግን ካብ ምጥፋ አይክድሕኒኹም

0: እንባር ካልእውን ምሱቅ ጸሎ እዚ 50 ዓመት ናይ የበለም ኮይኑ ግን ቀጻሊ ዘሓለፈ ሰሙኑን ኢሌነር ናይ መበል 25 ዓመት ጥፍአት ጭውያ ናይ ሓርበኛታትን ናይቶም ኣፍ ህዝቢ ዝነበሩን እዩ ካብኡ ንስማዕ እሞ ድሓር እንታይ ከዓ ክመፅእ ክንብል ኢና ማለት እዩ
1: ህዝቢ ኤርትራ ዳርጋ ንሰለስተ ዓመታት ዝተማየጠሉ ቅዋም ከተግብሮ ኣብ ዝቀራረበሉ ዝነበረ እዋን እዚ ውግእ ስለ ዝመፆ ተቋሪፁ ኣሎ እንተ ደኣ እዚ ናይ ዓቃብ ሰላም ሰራዊት ክኣቱ ክኢሉ ግን ሕሳብና ክንገብር ኣለና ህዝቢ እንታይ ዝደሊ ዘሎ ይመስለኒ ቅዋምና ብመሰረት ቅዋምና ዘድሊ ምቅርራባት ጌርና ሓደ ቅዋማዊ መንግስቲ ቅዋማዊ ባይቶ ህዝቢ ዝመርፆ ባይቶ ቀልጢፍና ክንገብር ኣለና ነዚ ሓድሽ መድረኽ ዝገጥም ኩሉ ኣድላይ ነገራት ክንገብር ኣለና ዝብል ዘሎ ኮይኑ ይስማዓኒ እዚ ህዝቢ ንርእስና ካብቲ ዘገድሰና ስለ ዝኾነ ናይ ፖለቲካዊ ብዙሕነት ናይ ዝተፈላለየ ኣራእያታት ተፃዋርነት ክህሉ ስለ ዘለዎ እዚ መድረኽ እዚ ናብኡ ዝመርሓና ክኸውን ኣለዎ ስለዚ ኤርትራውያን ሃገራውያን ብሃገራዊ ኣተሓሳስባን ፕሮግራማትን ዝኸዱ ዝዋስእሉ መድረኽ ክኽፈት ኣለዎ እዚ ለብዋ ናይ ህዝቢ ኮይኑ ይስማዕኒ ናይ 10 ዓመታት ናይ ውሽጣዊ ኩነታትና ብግቡእ ተገምጊሙ ነታ ቋማዊት መንግስቲ ትመፅእ ድሕሪ ሕጂግ ካብ ህዝቢ ተመሪፃ ትመፅእ መንግስቲ ንዓኣ ሓደ ፅቡቕ ነገር ምእንቲ ኸነውርሳ እዚ 10 ዓመት ተገምጊሙ ፅቡቕን ኣሉታውን መዳያቱ ተፈሊጡ ነቲ ፅቡቕ መዳያት ክንኩስኩስ ነቲ ኣሉታዊ መዳያት ድማ ክንኣሊ ክንክእል ኣለና ከምዚ ዝኣመሰለ ዓብዪ ጉዳያት ዝፅበየና ዘሎ ይመስለኒ እዚ ድማ ናይ መንግስቲ ስራሕ ጥራይ ኣይኮነን ናይ ሙሉእ ህዝቢ ስራሕ እዩ ስለዚ ሕሳብና ክንገብር ኣለና
0: ኦኬ ምበር ኩራት ሰማዕቲ ደጋጊምካት ባህለን ድዩ ጠጠው ክብል ዘለዎ ግን ኣይኮነን 25 ዓመት ምቁፃር ሕሳብና ክንገብር ኣለና ዕዮ ህዝቢ ኤርትራ እዩ ህዝቢ ኤርትራ ግን ዕዮ ገፁ ስለዘይገበር ግን ኣብዚ ወዲቕና ኣለና ኣብ በዓል ኣወል ስዒድ ከዓ ዳግማይ ተወዲቕሎ ማለት እዩ እዚ ኣወል ስዒድ ዝበሎ ሰሚዕና ኣለና ማለት እዩ ነዚ ኣዋጅ ናይ እሳያስ ናይ ምክ እዚ ግን ህዝቢ ኤርትራ ሃይለ ወልደ ትሳኤ ድሩዕ እዚ እዩ ተዛሪቡ ነዚ ዝበለ ግን እዞም ቀፂሎም ከዓ እንታይ ኢሎም ንስማዕ እዮም
2: ውሕዳት ሓለፍቲ ግንባርን መንግስትን ዝነበሩ ሰባት ህዝቢ ኤርትራ ዝተቃለሰሎም ኣብ ቋሙ ዘዝደቆምን መትከላትን ክብርታትን ሰንዲኦም ኣብ ካብ ቂምን ቅርሕንትን ተበጊሶም ውልቃዊ ጥቕምታቶምን ንዋያዊ ስስዖምን ልዕሊ ናይ ሃገርን ህዝብን ሰሪዖም ኣብ ብልሽውና ተቐማጢዖም ኣብ ፅንኩር እዋን ፈተነ ርዒዶም ንወፃተኛታት ተንበርኪኾም ኣብ ጥልመትን ክትዓትን ከም ዝወደቑ ሓንሳብ ድማ ካብቲ ሃገራዊ መስመር ሸተት ምስ በሉ ድማ ገይጎም ኣብ ክንዲ ምእራም መመሊሶም እንዳንዳላሃፁ ኣብ ልዕሊ ሃገርን ህዝብን ከቢድ ገበን ከም ዝፈፀሙ ምስ ጭብጥታቱ ዘብርህ ፀብጻብ ንባይቶ ቀሪቡ ከምዝነበረ ኣብ ናይ ትማል ፀብጻብና ጠቂስያ ነርና
0: ክቡራት ሰማዕትና እዚ እምበኣር ኣብ ቲቪኤር ኣብቲ እዋን ትዛረበ ጭብጢ ግን ዋላ ሓንቲ የለን ሓሶትን ሓሶትን ጥራሕ እንተዘይኮይኑ ካልእ የለን ግን ንፀለመ ድሩዕ ዝበሎ ሰሚዕና ኢና ኣብተ ናይ ብሕቲ ጋዜጣታት ከዓ ኩሎም ዝተዛረብዎ ዘረባ ከዓ ኣብ ባይቶ ዝሓለፈ ውሳነ ብሕግን ቅዋምን ንኸይድ ብምባል እዩ ነይሩ እቲ ጋዜጣታት ሳላ ዝነበረ ኣብቲ እዋንቲ ከዓ ኩሉ ህዝቢ ተረዶ እዩ ግን እዚ 25 ዓመት ክድፈን ዝበፅሐ ኣብ ፀልማ ዚ ክንወድቕ ዝገበርና ከዓ ተቐቢሎም ተግበርቲ ከዓ እንታይ ኢሎም
3: ሰባት እዚኣቶም ኣብኢድ ፀላኢኩም ዘለዉ ኣብኢድ ብፆቶም ኣብኢድ መሳርሕቶም ብዝያዳ ነቶም መሳርሕቶም ነቶም ብፆቶም ኣብኡ ዘለዉ ብዝያዳ ተሓሳስብን ይሰቅል
4: ንሕና ንዞም ሰባት እዚኣቶም ናብ ፍርድ ቤት ስለምንታይ ዘይቀርቡ ናይ ገለ ክንብል ከለና ኣለና ድዩ ብቑዕ ቤት ፍርድታት ኣለና ድዩ ክኢላታት ፈረድቲ ኣለውና ድዮም ክኢላታት ሎየርስ እዚ እውን ኣብ ግምት ክኣቱ ዘለዎ ይመስልን
3: ኣብ ፍርዲ ዘይቀርቡ ገበ እንተልይዎም ከምዝን ከምዝን ኣነፂሮም ዘይቕርብዎ ዝብል ዘረባታት ሰሚዕኻ
0: ክቡራት ሰማዕቲ እምበሪ እዚ ብቀዳማይ እውን ምፅኦ ነይረ ኒ ግን ክጠጠው ክብል ዝኽእል ኣይኮነን ኩሉ ግዜ ክድገም ስለ ዘሎ ስለምንታይ ክደግመሉካ ቀፃሊ እውን ዝመፅእ ስለ ዘሎ እዩ ማለት እዩ እዚ እምበሪ ኣብ ብፆቶም እዮም ዘለዉ ንበፆቶም ይሕሞም ላግፂ እዩ ናይ ተስፋይ ገብረ ወልደ ገብረ ስላሴ ናይ ጻዓት ዘሎ ማለት እዩ ቅሬታ አምባሳደር አብቺና ጸጋይ ድንሽ እዩ ቅሬታ ጸጋይ ድንሽ ዝ ሃቦ ዘረባ እዩ ነይሩ እቲ ሓደኻ ኣምባሳደር ዝነበረ ኣብ ናይ ሓደን ኣፍሪቃ ሕጂ ነብስያድ ኮይኑ ዘሎ ኣርኣያ ደስታ ማለት እዩ እዚኣቶም ከዓኒ ቤት ፍርዲ የብልናን እንድሕ ዘይብልኩም ሰብኣይ ተኣሰኒያ ቤት ፍርዲ ስለ ዘይብሉ ሰብ የፅኑት ኣለዉ ማለት እዩ እዚ ግን ካልእ ወፃእተኛታት እዚ ሁማን ራይት ዝብሎ ዘሎ ዝኩሉ ናይ ግን እቶም ወፃእተኛ እንታይ ገደሉ ንህዝቢ ኤርትራ ዘይሰምዕዎ ግን ፅራሕ ግን እዚ ስለ ዝኾነ ከዓ ስድራ ቤታት ዘኽቲሞም ሃገርካ ኣብ ፀልማት ወዲቃ ኣሽከዕላልካ እዩ
3: ካብ ኤርትራውያን ትሰምዕ ካብ ወፃእተኛታቶም ሰምዑ ኤርትራውያን ሲ ጉዳዮም ይክዛረቡ ኣለዎ እቶም ወፃእተኛታት ሲ እንታይ ኣተዎም ኢድ ከም ዘለዎም ክፈልጡ ድዮም ሓደ ገበን ዘይብሎም ኮይኖም እምበር ቤት ፍርዲ ዘይቀርቡ ገበናት ከም ዘሎ ተዘርዚሩ ብሱሳ ገፅ ዝኣክል በብሓደ ተነጊር እዩ እዚ ምስቲ ዝነበረ ኩነታት ዝኸይድ ዝበሃል ዝነበረ ብጭብጢ እዚ ንኩሉ ኣብ መንግስቲ ዝነበረ ስራሕኛታት ብደረጃ ሓለፍቲ ይኹን ታሕተወፅ ዝኩሉ ተገሊፅ እዩ እዚ እቲ ጉዳይ ተባሂሉ እዩ እቲ ገበና ትፍሉጥ እዩ
0: እዚ እቲ ሓሶት እኒ ዝኮሉ ሰማዕና ስሳ ገፃቱን ገለን ብቀዳማይ ስለተዘርበ ግን እግሪ መገደይ ምስኡታት ዝማላእ ስለ ዘሎ እየ ክብል ደልየ ማለት እዩ ምዚ ኣተሓሒዝካ ካልእ እውን እንታይ ኢሉ ነይሩ ሓደ ከዓ ምስኣቶም ከምኦም ዝኮነ እስ ንስማዓ ይድሓን
5: ካሓቶ ብዛዕባ ኩነታት ናይ እስራት ኣብ ምንታይ በፅሑ እያ ብሓፂሩ መስለኒ ኣንተ ወይ ገልፅ ከለኹ ኣብቲ ቀዳማይ ገፅ ናይ ሳልሳይ ወራር ዝተኸስተ ተንበርካኽነትን ክሕደትን ተራእዩ ኢለ ነይረ እሱ ብምንታይ ግለፅ እንድሕር ተባሂሉ ሓደ ፕረዚደንት ክወርድ ተሓቲቱ ጥራይ ዘይኮነ ግን ወያነ እውን ፕረዚደንት ክወርድ ምዃኑ ክውርድዎ ምዃኖም ንፕረዚደንት ኣምሳዩ ግን ወያነ ወራራ ደው ከተብሎ ከም ዝፅበዩ ልኡክ ተመሓላሊፉ ፕረዚደንት ክወርድ እንድሕሪ ኮይኑ ኣገባብ ኣለዎ ንፕረዚደንት መንመል
0: ክቡራት ሰማዕቲ እዚ ከዓ ኣቶ ዓንደብርሃን ኣምባሳደር ናይ ጉጅለ ህግደፍ ነበር ዓንደብርሃን ወለ ጌርግስ ሕጂ ኣብ ስደት ኣሎ ኣብ ስደት ኮይኑ ቅድሚ ሕጂ እውን ጠቀሰ ነር ኣብ ስደት ኮይኑ እንታይ ይሰርሕ ኣሎ ኩሉ ትዛዓዘቡ ዘሎ ማለት እዩ ብዝኾነ ኣብ ነብሱ ንዕኡ ክትንክፎ ዝበት ን25 ክጠፉ ደሃይ ዘይብሎም ኣብዚ ቀፂሉ እውን ዝብሎ ዘረባታት እንድዩ 20 ዓመት 30 ዓመት እውን ምእሰር ኣሎ ኢሉ 30 ዓመት ክእሰሩ ወሲዶም ደሃዮም ህጣሞም ንክጠፍእ ካብቶም ኣትሪሮም ዝተቃለሱን ኣትሪሮም ዝሰርሑን ሕጂ እውን እንድሕር ኮይኑ ኣዕሪፎም ኣይትብልና ኣይዕርፉን እቶም ክልተ ሓደ ኮይኑሎ ነብስር ኮይኑሎ ማለት እዩ ናይ እግዚኣብሄር ፍርዲ ተካልእ ፀጋይ ድንሽ ገና ኣብ በዓል ቻይና ኮይኑ ሰርሓ ኣሎ ዓንደብርሃን ከዓ ኣብ ምፍራስ ናይ ምንቅስቃሳት ብዙሕ ነገር ይሰሪሑ ምብልሻዋት ዝገብሮ ነገር ማለት እዩ ተጠርነፈ ሃገራዊ ባይቶን ዴሞክራስያዊ ለውጢ በብውልቀ ብምዕዳም ስንፍና ናቶም እዩ ግን እሱ ተልእኹታት ዝገብሮ ዝነበረ ዘካየድ ማለት እዩ ናይ ሜድያታት እንድሕር ኮይኑ እውን ኣሰና ሓደ ግዜ ፅሉ ነይሩ ንዕኡ ስለ ዝተንከፎ ናይ ሜድያታት ናቱ ናይ ሬድዮ ናይ በይኑ ብምክያድ ኣብዚ ኩናት ኣብ ዝነበረሉ እውን ምስ መንግስትና ወያነ ክጠፍእ ኣለዋ ኢሉ መሳርሕቲ ኮይኑ ዓውሉ ተዛረበ እዩ ዓንደብርሃን ወለ ጌርግስ ድሕር ኮይኑ መንግስቲ ኤርትራ ወሲድዎ ዘሎ ስጉምቲ ንድሕነቱ ክብል ቁኑዑን ቅቡልን ኢሉ ነይሩ ማለት እዩ ስለዚ እዚ ካልእ ክሰግራ ከዓ ጠፊኦም ታሪኮም ክድምሰስ ንኸይላዓልካ ኣብ ደገ ከም ተቃለስቲ መሰል ኮይኖም ዝዛረብዎ እዚ ንስማዓዮሞ
6: እቲ ምንም ነገር ዘይብሉ ሓደ ገበነኛ ኮ ናይ ሰሙናት ግዜ ሂብካዮ ሃዲሙ ወፅእ ተገደደ ኣብ መንገዲ ይተሓስ ስለዚ ብንፅህኖኦም ብትብዓቶም በቲ ዝፈጠርዎ ባይታ ኩሉ ግዜ ክዝከሩ ክነብሩ ክእሉ ኣለዎም ሓወልቲ ዝስራሕ እንተኮይኑ ብኤርትራ እውን ብቐዳምነት እኳ ኣነዓካሃይሽ ሓወልቲ ናይ ብፁእ ኣቡነ ኣንጦኒዎስ ክስራሕ ኣለዎ እቲ ዝበረኸ ሓወልቲ ማለት እዩ ዝብል ድሕሪኡ ከዓ ናይ ነብሲ ወከፎም ሓወልትታት ክስራሕ ኣለዎ ኢለ ይሓስብ ኣይ ምናልባት ኢዲዳ ክትገብሮ ትኽእል እምበር ናይቶም ጂ15 ሓወልቲ ዝበሃል ከይስራሕ ከ ንመሕፀኒ
0: በኣር ክቡራት ሰማዕቲ እዚ
7: ንተረኸባ እንታይ ይነብሩ ኣለዎ
0: እዚ ከዓ ደሳለ በረኸት ይበሃል بمايك فري أباي بيت متصورة أيو أبنر ويز غمت سمعكم هم مكور زربا يتزاريبو نظم حربينياتا تحانجيروم زعبايوو بعال براخي أبيت متصورة فيدل أغطيروم أبزل على درجة خبات سحزقور بعال براخي تاريخ بعال براخي خدم ساسقن أبدن بيت قال السناي فتحي توافيرو أقول له خذوا الأبتناي بين إيطراغون الصحف عقمني عقم الله صحفي زاربيو مهنا تو أمهرو مين بسرعة أبسن ندان مرمرن عبي قدم عبو تاتزي توهابو زنبار سب مالتيو إذ خايو حادي خابتهم أبدك خوينو تاريخهم كدم سسالو إذ ترح يكونن ناينو ويح قزيون أبالتوك يخون أبكالو صحف يخون إذ يوم يم حاجر زعنو إذ يوم حاجر زطفو إيدام يرخيبوهم بمبال عبي قوسكواس زكايدي إذ خا نعكت نتي دلاي فتحن نتي نحقي له زقال زلون بعابي اخا زختيمن زختيمم كتورفو دك زوم حربنياتات تاريخنا يولدم كدمسس زختوم نطرح كاسي تاريخنا يولدم نخدمسس بعالزي اتري روم سرحيوم دساله برخت ابنر وي زقمطيو ايرتاو خا خفلت الله كوموز متلو بزحات الله قال سنا خي عوت ابشن كلل ودي قزلها ازي اتومن كمزي اتومن سلازلو يم امو نخم زيهم بيصلوا سبعة كفول طم سلو زلوا وعي أبدي فنوا زي هبا زلوا ما أدري كابدي بمقصال كا دحروها عبد الله خالوتون
7: زي قازيت أتات نيدك موال عن ترخى عن تاي نور الله أجي كم خوني ولن كنقول كنا نحنا زي
0: زي
7: نيدك جزر كب كل ما سو بوز غن سب هليو زي كونسي تجزأتي نربحنا هاجر خنا خلام أنتي تزي كوينو
0: ازي تسفاي ولا ثلاثه ناي ساعاتن يو تسفاي كنا زبحال مالتي زبلو زولو نغازيتا غازنياتات كلهم ابصلمن صلمن توافيرم اذن من اسيات مساكين تاريخهم بزح سمعلو اب غزاو توم كوينوم اب تقفل غزا سرحو نبرو تز تمواليهم يولو يزارو زولو مالتي ازي اتم كا تقويوم نخطفو اب اجام زبركتون زبركتو زلو يوم حجون
7: دهر زيب كوين ناي دك حقازي كد من ناي زرابا غازي تاتات إلى طوري ماي زي ستينة تهزبين أو خانيين عندلي زي كالعالم
0: هو زي زبلا دولو ماي كي سات تهزبي أترا أسمرا يقوار ماي تساينا دالله ميليستر اندير أنسو ميليستريو حاجز كهوبوز دليو ناي بعال فرنسا كانال ناي أسمرا توبتات نخعري تمويل غنزب أبز حلفون تبهيل نيرو نزقن أمبيلو تيؤو تأزاز يوم تمرح يوم تشاف لغي أعنا وأفراسي زيعتهم كآت توافرتي ناتو تلاعق تناتهم يوم نغتسل
8: رسوم مسارحنا يكالو أتكوينم حقوق خوننا يخوي يمزقلو نيوصايا حيلتاتون أبوهم كم تسقعون حبريتاتهم كم زنافسون كل ألوز بهال مستيرات نايزا حقر كم تشتون كوينم
0: أزق مصطفى نور حسن بهال مصطفى نور حسن أبتيم ناي سرحيت ود علي تأثيرو دهايو تفي زولو مالتيو انتايو اركنت مزبي كتبلع عمبر كتبلع يتدبرنيها بعال مصطفى خا نوتوم قجلع عصر تحمشتي حاجر شيطوم كديعوم هزبكو زارب نيرو هزبكو نقرنا نيرو نحنا طرح هذي سمعنا يا خوين نمبر هزبكو بليحيو اندابلي اسماتوم زلمي حادي بعلو ناتو تبقسو خا سقرادوب كيدو مستبالو ابزوبا نايزوبا دوبو ما حدار نورو 50 شح وسانه زحلف خازي سدرا بيتات 50 شح كلته تخوين 100 شح سرته تخوين 150 شح قلط ابيلو سبات اب مصاون اب كسايزو توني اذخا حدا خابتي ناي عنوت وانا منادق ناي اسياس مس اسياس منبارن مغلغال ناي اسياس كن كتبلعن كتبلعن كتف انت زي كوينو بسلام كتنبر بسلامون ادمي هذا ود ايكونن زياتهم كات تبليعم دهايم كمان يلن مالتيو لذي هو حسام تباهيلو تصمبيرو اواتيو حقي قنوع فتحاو تزخو نيرو كصوعو خلو خغبرو نيروم نغير مغداي ازوم حجون مز اصناتو غجله مسمان قسنات ولد لهم كابدي أم تمهارو كابدي أم تمهارو حنت معلت قلب بتشق مستبلو كتبوا اللعم هان كون كترس عيوب لكم أمه كبرت سمعتي رديت را كابدي بمطال نايب على عند برهان ترى جاجا بس لاستباه له ااا ኣብዚ ከዓ ናይ ካልእ ዘሎ እውን ከብልኩም ኣብዚ ኣርያም ጓልቲ ጋዜጠኛ ከዓ እንታይ ትብል ሓቢርና ንስማዕ እዮ። ምክንያቱ ካብቲ ዝኽቲማ ዝዓበየት ኣቦኣ ቅድሚሳ ምውላዳ ቅድሚ ወርሒ ዝተኣስረ ኣቦኣ ትማሊ ዕለት ኣብዚ ሕጂ 25 ዓመት ክገብር ከሎ ቤት ማእሰርቲ ንሳ ከዓ 25 ድሕሪ ወርሒ ትብዕላላ ማለት እዩ ኣብ ስደት ኮይና ከመይ ዓብያ ከመይ ሓሊፉ ግን ዝንስማዓዮ ቅድሚ ሕጂ ብቐዳ ዝሓለፈ ሰሙን ዝፀሓፈቶ ፅሑፍ ሕጂ ከዓ ብቓላ ብድብፃ ከዓ ከምዚ ንካል ኣሎ።
9: ኣርያም ዳዊት ሃብቲ ሚካኤል በሃል ኣብ ኤርትራ ኣብ ኣስመራ ተወልደ ማለት እዩ። ኣቦይ እሱር ምዃኑ ኣይፈልጥ ነይረ ቆልዓ ከለኹ ባል 9 ዓመት ከለኹ ኣደይ ነገራትኒ ማለት እዩ። ቅድሚኡ ዝነበረ ሂወተይ ድማ ኣደይ ኩሉ ግዜ እንዳሓበአት ኣቦ ከይ ተሰዲዱ ኣብ ደገ እዩ ዝቕመጥ እንዳበለተይ ዕበትኒ ሓደ ግዜ ምሰቆል ምስ ደቂ ኣሞይ ኣብ ደገ እንዳተፃወትኒ ከለና ብቆልዑት ማለት እዩ ስኩኮ
0: ክቡራት ሰማዕቲ ረድዮ ኤርትራ ሕሰብዎ እሞ ምዘንዎ እሞ ነዛ ቆልዓ እዚኣን ኣደ ከዓ ባባቤሎ ክትብል ከላ ኣደ ልባ እንዳመልቆት እያ ክትሕሱ ኣቦ ክደገ እዩ ዘሎ እእሚና ብሓሶት ከዓ ስቃይ ትሕሱ ከም ዘላ ታደ ከቢድ ምዃኑ ሰብ ስሕቶ ኣይኮነን ከምዚ ገይራ ዓብያ ድሓን ንስማዓዩ ንቐፅል።
9: ኣቦ ክኩ እስር እዩ ኢሎም ይነግሩኒ ሰብ 9 ዓመት ምሉእ ሓቲተያ ነዳ ኣይፈለጥኒ ሽዑ ግን ብጣዕሚ ተሰሚዐኒ ምስ ቆልዑት ስለ ዝነበርኩ እንድዕን ናይ ብሓቂ ዛ ነገር እዚ ኣብ ልበይ እተያ ማለት እዩ። ከይደ ገዛ ሽዑን ምሸት ንምሰደይ ምስ ረኸብኳ ድሕሪ ስራሕ ሓቲተያ ኣቦ ያበይ ዘሎ ዘይትነግርኒ ካብ ሓሲኺ ነግርኒ ሰይ ተሓቂ ዘይትነግርኒ ኣቆልዑት ከምዘይብሉን ኣለው ኢለ ይሓታ ማለት እዩ። ሽዑኡ እታ ዝበለት ንቃልኣ ይርስዓኒ ጓል ኬንኪ ዓብዪ ክሲ ኣበያ ልበልክ ከዓ ትሓትኒ ንኽኢላትኒ ሽዑ ግን ኣይነፀገትንን መሊሳ ክትሕስወኒ እውን ኣይደልየትን ኩሉ ኮፍ ኣቢላ ዋላ ቆልዓ ይኹን ጓል 9 ዓመት ኮፍ ኣቢላ ኩሉ ነገር ነገራትኒ ማለት እዩ። ነዚ ምስ ነገረትኒ ከዓ ሽዑኡን ኣቦይ ብዘይገበን ብዘይወል ሓንቲ ነገር ተኣሲሩ ክትብለኒ ከላ ነዚ ክርዳእኒ ኣይክእልኒ ነይሩ። ንምንታይ ዋላ ኣብ ትምህርቲ ይኹን ወላ ምስ ስድራ ቤትካ ምስ ኣባይ ኣነ ክዛረብ ከለኹስ ሓደ ሰብ ገበን ዝገበረ ሰብ ዝቐተለ ወይ ድማ ዝሰረቐ ሕማቅ ነገር ዝገበረ እዩ ዝእሰር ከምኡ ኢለ ኣነ ተማሂረ። ሽዑ ኣብ ኣቦይ ክመፅእ ከሎ ግን ብዘይ ወል ሓደ ነገር ብዘይ ገበን ወል ሓንቲ ዝገበረ ዘይብሉ እዩ ተኣሲሩ ክብሉ ንከለዉ ነዚ ኣነ ክኣምኖ ይከብደኒ ነይሩ። እዚ ነገረትኒ ማለት እዩ መጀመርታ ንሰሙን ኣቢሉ ንክልተ ሰሙን ኣቢሉ ተሓቢኡ ነይሩ እዩ ይዕርክቲ እውን ነጊሮምሞ ነይሮም እዮም ትፅበየካ ቆልዓ ኣለ ንምንታይ ዘይትኸድም ህደም ከምቲ ደይ ዝበለትኒ ግን ተኣሲሮም ይበፁ ስለነበሩ ወይ ድሓ ንደይ ተኣሲርና ክንወፅ ኢና ንክንዲዚ ዓመታት ዝእሰሩ ኣይመስሎኒ ነይሩ። ከምቲ ቀደሙ ከዓ ተሓቢኡ ድሓን ክዝሕልኦም ኢሉ ዝፅበይዎ ተምሃሮ ስለ ዝነበሮም ነዞም ተምሃሮ ክገድፎም ኣይክእልኒ እዩ ዝብላ ነይሩ ነደይ ተዓሽሞም ኣንሲ ዶሞ ሽዑ ድማ መጀመርታ ኣብ ቀዳማይ መደበር ፖሊሲ ተኣሲሩ ነይሩ ከም ኣደይት ነግረኒ ማለት እዩ። ድሕሪኡ እውን ይበፅሒ ውሉድ ምስ በልኩ እታ ቀዳመይቲ ስእሊ ናተይ ናይ ኣደይን ዝተሰኣልናያ ኣሕፂባ ወሲዳትኑ ነይረ ብማዕዶ እያ ርኣቶ ማለት ፊትኒ ፊት ሪኣ ከተዘራርቦ ኣይትኽእልኒያ ነይራ ጥራሕ ስፓጌቲ ፓስታ ስለዝፈቱ ፓስታ ሰሪሓ ተወስደሉ ነይረ ሽዑታ ስልጣና ተቀይሮም ከዓ ይመልሱላ ነይሮም ብማዕዶ ከዓ ትሪኦ ነይራ ነታ ስእሊ ኣብታ ፃሕሊ ሓቢኣ ሂባቶ እታ ስእሊ ካሓብኣ ስለ ዘይክእል ንሓንቲ ጓል ገዛውቱ ትሰርሕ ነበረት መስኡ እዛ ስእሊ ባ ኣንኢዝ ክያብኒ ምሳይ ክሕዛ ደለየሉ ሓቲትዋ ሶ ነታ ስእሊ ከዓ ንዓኣ ሂብዋ ማለት እዩ። እታ ስእሊ ግን ኣይተመለሰቶም ኩሉ ነገር ኩሉ ግዜ ገለ ነገር ኣብ ሂወተይ ክዕወት ከለኹ ሽዑ ይስምዓኒ ምክንያቱ ሓንቲ ቆልዓስ ናብ ኣቦኣ ከይዳ ባባ ዝኮ ገይረ እዩ ትብለሉ ድሌት
0: كورا سمعتي سمعوا لهم مكم حنا انا نالت نابخيا تدرب زلا ازي دقهم كم خونو سنتاي مبولكم اسحتكم امو ابغد غاد اوتو نفسهم ارحقوا ارحق قبل كم حسبوا دقهم ابغزا خوينهم ابو يابيلو كبلو تحقوشهم مصيوم ابي كواز يله بزوم ابدا غزلنا مكم زولدنا حجكوا غلغل بحقوت ابا حقوين عباين كابكين دغارتن زي وسدن سليمان تاي كبلو خلو قرا تاي سمعنا نيرو مساتنا ابا حقوتاتهم عباين مصيونهم ابزنا تاي سليمان تاي فاير مسانا فاير زي غبرو كبلو خلو تاي سمعنا نيرو سدس لزلنا ينازل زياتهم غن اب عدا خلايا እት ሲልኻ ሐጺባን ጫቶ ትሪኦልኹም ትኹል ዝበሃል ዘሎ ማለት እዩ ስለዚ እዚ ነዚታት ኤም ኦዞም ሚኒስትራት ኮይኖም ኩሎም ተሸይጦም ዝበልዎም ገንዘብ በሊዖም ዝበልዎም እሳቶም ዝበልዕዎ የብላዕዮም ንዕኦም ይበልዕዎ ኣሎ ግን ድሓን ይሳላ ኢሳያስ ምጥሓን እምበር ምብላዕ ስለ ዘይፈልጥ ይጭፍልቑን ይርዕዱን ክንእሰር ድና ክንብላዕ እንዳሉ ይነብሩዮም ዘለዉ ኮይኑ ግን ኣብ ደገ ኮይኖም ግን ነዚታት ዝብሉ ከዓ ታሪኮም ከይለዓል ታሪኮም ከይዝከር ዝብል ዘሎ ከዓ መቸም ከም ሰብ ሰብ ዝኾነ እንታይ ስምዖ ግን ካብ ሰብእነት ዝወፀ ሰብ ስለ ዝኾነ ድሓ ንቐፅል መልክቲ ኢኖ
9: ኣሎ ንዓኣ ክገብራ ንዘይምክኣለይ ኣብ ውሽጠይ ነብሰይ ሳምታይ ምስ ሓዘላ እየ ሳምታይ ምስ ሓስብ እየ ኣቦይቲ ዝህሉስ ንዓይ ፀግዓይ ስምኾነኒ ዶ ኣጆ ክስምበለኒ ዶ ብፍላይ ከዓኒ ሓዱሽ ስተብ ክጅምር ከለካ ትምህርቲ ሓሊፍካ ድዩ ድራይቪንግ ላይሰንስ ሓሊፍካ ድዩ ዝኾነ ነገር ንዓይና ንኸሕጉሰኒ ዘይኮነስ ነቦይ እቲ ኣነ ዝገብሮ ነገራት ነቦይ ክሕግዝቶ ኢለ ዝገብሩ ንሱ ዘይምፍላጡ ሞር ንዓይ ዘሕርቀኒ እዞም እስራት እዚኦም ከም ጀስት ፖለቲካል prisoners ክፍለጡ ኣነ ይደልኒ ከምቲ ዝበልኩ ኸ ልዕሊ ጥራሕ ናይ ፖለቲካ እስራት እዮም እዚኦም ከም ዳዊት ንባዕሉ ኣቦ እዩ ሓዊ እዩ መሓዛ እዩ መምህር እዩ ደጋፊ እዩ እቶም ካልኦት እስራት እውን ከምኡ እዮም ኣቦታት እዮም ስድራ ቤት ገዲፎም እዮም ተኣሲሮም ዘለዎም ሕጂ ናቶም ህላውነት ንምፍላጥ ቤሲክ ሂማን ራይት እዮም ኣብዚ ዓዲ ዋላ ኣብዚ ዓዲ ድኣ ይኹን ኣብ ዝኾነ ዓዲ ሓደ ሰብ ቀቲሉ ኸማን ኣበይ ከም ዘሎ እስሩ ቤቱ ናይ ግድን ኢኻ ክትፈልጥ ዘለካ ክሳብ መዓስ ክእሰር ከም ዘለዉ ናይ ግድን እዮም ክነግሩካ ዘለዎ ንሕና መንእሰያት ከለና ሰይ ንምንታይ ኢና ትም ኢልና ኣብ ጥጡሕ ሂወት ኮፍ ኢልና ንነብር ዘለና ኣብዘይ ጥጡሕ ሂወት ከለዉ እዮም ነብሶም ዘይቐደሙ ሪሶርስስ ኣለና ኣበይ ኬና ክንፍትሽ ኣበይ ኬና ናትና ኢንፎርሜሽን ከም ንምፅእ ንፈልጥ ኢና ግን እታ ትም ትሕሸኒ ወይ ድማ ኖ ኣነሲ ነብሰይ ደኣ ክቐድመ ኢሎም ትም ዝብሉ ኣለዉ እታ ቤሲክ ሂማን ራይትስ ዝኾነት ነገር ሲ ንምንታይ ኣንዓና ካብ መንእሰያት መጠን ዘይትርዳኣና ሓንቲ ኣብ ሂወተይ ተስፋ ብዛዕባ ኣቦይ ተለኒ ተስፋ ኣምላኽ ጥራሕ እምበር ኣብ ህዝቢ ኣነ ተስፋ የብለይ ኢፋይ ወነ ቢ ኣነስ እዚ ኩነታት ክሪኦ ከለኹ መሪፁ ድኣ ይሕርቀንን እዮ ክሄንን መረይ ተስፋ ኣይበንን እዩ ተስፋ ኣብ ጎይታን ኣምላኽን ጥራሕ እዩ
0: ኩራ ሰማዕቲ ካብዚኣ ትመርር ካብዚኣ ትሓስም ቃል የላን እዛ መንእሰይ እዚኣ ቆልዓይ ኮነት መንእሰይ እያ ተማሂራስ ቦታ ዝሓዘት እያ ካብዚኣ ትመርርን ካብዚኣ ትሓስምን የላን ሰብኣውነት ናጥፊና ዘለና ኤርትራውያንና ኩልና ዓበይትና ንኣይትና ዝተማሃረን ዘይተማሃረን መራሕቲ ሃይማኖት ከይተረፈ ንኩሎም ኣይኩሎም ኣይኮኑ መራሕቲ ሃይማኖት ጠጠው ዝበሉ ንፍትሒ ምስ ኣቦና ብፅዎ ቅዱስ ኣቦና ኣንፀሎት ጠጠው ዝበሉ ምስኦም ኮይኖም ሓላፍደቶም ዝገብሩ የለዉ ማለት ኣይኮነ ብብዝሒ ግን መንፈሳዊ እቲ ቅዱስ ዝኾነ ቁኑዕ ዝኾነ መንፈሳዊ ምክንያቱ ርኩስ መንፈስ ከማና ኣሎ ንድዩ እቲ ጥዑይ ዝኾነ መንፈሳዊ ናይ መፅሓፍ ቅዱስ ዝብል ስብከት ክንዲውፅዑን ክንዲብድሉን ጠጠው በል ዝብል ንዓቶም ከዓ መሃር ስበኽ ዝብል ጥሒሶም ምስ መንግስትና ብምባል ህዝቢ ስቃይ ክበዝሕ ዝኻ ምስኡ ኸዓ ኩልና እውን ኩልና 25 ዓመት ህዝቢ ለና ህዝቢ ከውፅኣና እዩ ዳዊት ክወፅእ ይኽእል ነይሩ ግን ምስ ብፆተይ ገዲፈዮም ከምዚ ክሕደት ንዕኦም ዝኸሓዶም ንዕኦም ጠሎም መሲልዎም እዩ ሓደ ሓደ ከዓ ይእሰርዎ ስለ ዝነብሩ ከዓ ቁሩ ከዓ ንወፅእ ከም ዝበለ ኮይኑ ግን እቶም መራሕቲ